ተውራቱ ወበ ኢተውራቱ ጋ አላሁ ጋ ሁኩም ወነኩም ኤውረን ካሌግ ፋኑ ጋ አርሁም ሁኩመከን እደኒ ኩም ፈደኩን ሄ ደን ኤፈሁ ኤውረን ኢሁኩመ ፎራገስ ደቴ ፋህ ኤውረን ሙእሚኑን ከምጋ ነውቴ